በሰማይም አንተን ተነስተን ከደይነ እንድንኖር ስካና ምግብ ሆኖን ዛሬም በንድር አስጋዮት ሳለን ምግባችንን አየለ ተውቀስተን ይቅርበለን

ሰላም ሰላም ለኪ ደርሶ ሁሉንም የጠፋልሽ የነፍሴ ስጋ መርገም ብሩክ ነው የማህፀንሽ ፍሬም እንደ ቀድሞ ብሩክ አምላክ ነው ዛሬም እግዚአብሔር ወልድ በመጣ ጊዜ ለካሳ እንበለ ዘር እንደ ንብና እንዳሳ ከነፍስሽ ነፍስ ከስጋይ ስጋ ቢነሳ ደስ ያለሽ ወይ ጸጋና ግኝተሽ ከጌታ ደስ ይበልሽ በማቀርብልሽ ሰላምታ ለምኝልን ሳትሰለች ጧት ማታ